0: من قد وحدا.
1: الحمد لله حق حمده، والصلاة والسلام على سيدنا محمد خير خلقه وعلى آله وصحبه ومن اهتدى بهديه وتمسك بسنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ودي السنة تيفي بتسبوت إن شاء الله لنياتهم لالله تبارك وتعالى درجاته أن تكتاتلون يطيقاته هلو ባለፈው ካቆምንበት درس እንቀጥላለን ان شاء الله تبارك وتعالى ባለፈው ትምርታችን ምን የሚለውን አይተን ነበር فالله موجود قديم باقي مخالف للخلق بالاطلاق የመጀመሪያውን شطر الاولن انا هايت ጫርሰን ነበር فالله موجود قديم باقي የሚለውን ሶስት የአላህ ባህሪያቶችን እንደተመለከቱ እንዳያዙ አይተናል አሁን አራተኛውን እናያለን بترى قدراته ما اثنو منالو مخالف للخلق بالاطلاق الله تبارك وتعالى يخلقاتون مخلوقاتوچن اي مسلم مخالف للخلق بالاطلاق السو يخلقاتون فطرانوچ بمولو الله تبارك وتعالى اي مسلم مالو علماء التوحيد من يلالو يا الله ان خلق سكن ملكته يلالو سن ملكته سن ملكته لهولتن كفلو الله يلالو عالم لا يالون نجر سن ملكته جسم امن لو اكل امن لو لهولت يكفلال وي بج يمتصبط اكل نو اندزي اند سكربيتو اند كتابو اند ورقاتاش اند مصحفو ايه بجي ميدبس وين بجي ميتشبط اكل نو ሁለተኛው برهان نو ايه من نايو برهان ما يتشبط نو الله اكل نو الله ايه ان المبرات ازي كلاس لي دهنا ادرغي غطم ارغي كياسكوتين زغنني ود وچ موطات አልችልም አይጨበጥም እዛ ውጭ ላይ ኃይለኛ ጨለማ ካለ ያንን ጨለማውን ቆንጥሬ ይጀመጥ እዚህ ወይም ጨብጭ ጀመት ቸዚህ አስገባለሁ ብል አይመጣም ዓለም ለሁለት ነው የሚከፈለው በጅ የሚጨብጡ አካልና በጅ የማይጨብጡ አካል በጃችን ለሚዛቸው ለነጨብጣቸው የምንችል አካልና በጃችን ማንጨብጣቸው አካሎች አሉ ይላናል አላሁ ተባረከ ወተዓላ በቁርአኑ አሳይቶናል وهو الذي خلق الليل والنهار والشمس والقمر كل في فلك يسبحون وهو الذي خلق الليل والنهار ሁለቶችንም በጅ የሚጨበጡትንም በጅ የማይጨበጡትንም አካል የፈጠራቸው ማን ነው አላህ ነው በጅ የሚዳበሱትንም በጅ የማይዳበሱትንም አካል የፈጠራቸው ማን ነው አላህ ነው اللهم بقرآنه سلزي سلهولت نقرت بقرآن من لنال وهو الذي خلق الليل والنهار والشمس والقمر قلتو چن تناقر وهو الذي خلق الليل والنهار برهان الناج اللمان يفتر جيتا قلتو چن برهان الناج اللمان بجيت بطالو لي اي جبطو ما يداسسو وهو الذي خلق الليل والنهار كالوالا والشمس والقمر ፀሐይና ጨረቃንም የፈጠራቸው ማን ነው? አላህ ነው። ሁለቶቹም ደግሞ በጅ የሚጨበጡ የሚዳሰሱ አካል ናቸው። ሁለቶችን የፈጠርኳቸው እኔ ነኝ አለ። እነዚህን ሁለቶችን የፈጠራቸው ጌታም በነሱ ባህሪ አይገለጽም። አላሁ ተባረከ ወተዓላ በጅ የሚጨበጡትንም አካል አይመስልም። በጅ የማይጨበጡትንም አካል አይመስልም ሁለቶችን የፈጠራቸው ማን ነው አላሁ ተባረከ ወተዓላ ነው እሱ خالቃቸው ሆናቸውን ነገረን እሱ እንደፈጠራቸው ነገረን አላሁ ተባረከ ወተዓላ እሱ የፈጠራቸውን ፍጡራኖች ደግሞ አይመስልም አላሁ ተባረከ ወተዓላ ወለም ይኩን ለሁ ኩልፉን احد فلا تضربوا لله الامثال امسيا يلوم ايهني مسلال ياني مسلال اتبلو الله تبارك وتعالى يهولتن مياكل اينت سلام ماي مسل كذا اسمنا لن وهو الذي خلق الليل والنهار والشمس والقمر كل في فلك يسبحون አካል የሆነ ነገር ነው በቦታና በአቅጣጫ የሚወሰነው እነዚህ ሁለቶችም አካሎች በጅ የሚጨበጡትም በጅ የማይጨበጡትም አካሎች ቦታ አላቸው የሚሰፍሩበት የሚሽከረከሩበት የሚዞሩበት የሚኖሩበት የራሳቸው የሆነ محل ቦታ አላቸው አካል ያልሆነው ጌታችንስ በጅ የማይጨበጠው በጅ የሚጨበጡ አካላቶችንም የማይመስል በጅ የሚጨበጡ የማይጨበጡ አካሎችንም የማይመስል خالቃችንስ በነዛ በሚገለጹበት ባህሪያትም አይገለጽም እነሱን የማይመስሉም እነሱ በሚገለጹበት ባህሪም አይገለጽም አላህ ነው በቁርአኑ ያስቀመጠልን አላህ ያለ ቦታ ያለ ነው ስን አላህ አካል አይደለም በቦታና በአቅጣጫ የሚለካ አካል አይደለም ይላል ነው አካል ነው ቦታና አቅጣጫ የሚያስፈልገው جسم ነው ቦታና አቅጣጫ የሚያስፈልገው جسم ያልሆነስ ነገርስ خالق الاجسام ይሆነስ አካላትን የፈጠረ በአካልም አይገለጽም በአካል ባህሪም አይገለጽም ለዛ ነው አላህ ቦታ ያስፈልገው የምንለው አቅጣጫ ያስፈልገው የምንለው በአቅጣጫ በቦታ የማንገልጸው ለዛ ነው አካል ስላልሆነ ነው ሚስጥሩ እዚህ ላይ ነው አላህ ያለ ቦታ ያለ ነው በምንልበት ሰዓት ምን ያለ ነው አካልነትን ከሱ ያራቅነ ነው ጅስምነትን ከሱ ኢንካር ያደረግነ ነው እየካድነ ነው አካል አይደለም ያለ ነው በአካል ባህሪ አይገለጽም ያለ ነው ይህ ማለታችን ነው አላህ ያለ ቦታ ያለ ነው ማለታችን እንጂ አላህ የለም ማለታችን አይደለም ላ አላህ የለም ያለማ ይከፍራል መንገድ ይለቃል ከእስልምና ይወጣል እንዴ እንዴት ነው ሙስሊም የሚባለው አላህ በአላህም በቦታ እየገለጸ አላህም በሰማይ ውስጥ አለ ይላል አላህም በአርሽ ላይ ተቀምጧል በቦታ የሚገልጽ ሰው አላህን አላወቀም اذا الله تبارك وتعالى ያለ ቦታና ያለ አቅጣጫ ነው በመንልበት ሰዓት የሚኖር መኖሩ ስፍራም ቦታም አያካበበውን በመንልበት ሰዓት ምን ይያልነ ነው አካል አይደለም በአካል ባህሪም አይገለጽም ይያልነ ነው ማለት ነው ይሄ ነው ሌላ ነገር የለውም የሱን አለመኖር ኢንካር ያደረግን አይደለም አበደን ይሄንን ያደረግን አይደለም አላህ የለም የሚል ሰው ራሱ የለሁም እንደማለት ነው የሚቆጠረውና እሱን ካለመኖር ወደ መኖር ያስገባው ማን ነው አላህ ነው ይሄንን ዓለም ከመኖር ካለመኖር ወደ መኖር ያስገባው ማን ነው አላህ ነው اذا አላህ አለ ነገር ግን ያሉ ነገራቶችን አይመስልም ነው ለዛ ነው ሼኾቹ ሼክ አህመድ አልመርዙቂ የሚሉትኝ فالله موجود قديم باقي مخالف للخلق بالاطلاق بوجه من الوجوه يعني الله تبارك وتعالى سوون ነው እንጂ የማይመስለው መላእክቶችን እኮ ይመስላል አይባል الله تبارك وتعالى جن النو نجم يمسلو هينم كو يمسلال اي بالم بفتصم بوجه من الوجوه مخلوقاتوچن بفتصم يمسلم لزانو مخلوقاتوچنم ايمسلم فطروانم ايمسلم فطروچم يميجلصوبتن بميجلصوبت بحريم الله تبارك وتعالى ايجلص باندمكم بيهون احبابي ونموسي تكرت ستن نكتاتالو كما بمخلوق الله كما مخلوقاتوچو گام ميمساسل بيهون نورو يلالو مخلوق بمخلوقاتوچ لا يميمچو باهري كله بنينا بنانتا ليكسث يميچلو نغراتوچ كله بسوم لا يكسث نبار من يلالو علماءوچ المتماثلات የሚመሳሰሉ ነገራቶች ሁሉ يجوز على بعضها ما يجوز على الاخر ባንዱ ላይ የሚከሰተው ወይም ባንዱ ላይ ሊከሰት የሚችለው ነገር ሁሉ በዛኛውም ላይ ይከሰታል ያመጭበታል አምሳያ ያላቸው ነገራቶች ሁሉ ባንዱ ላይ ሊከሰት የሚያመቸው ነገራቶች ሁሉ በዚህኛውም ላይ ይከሰት ይችላል። እኔ ሰው ነኝ፣ እታመማለሁ፣ እድናለሁ፣ እቀመጣለሁ፣ እቆማለሁ፣ እሄዳለሁ፣ እመጣለሁ፣ እበላለሁ፣ እጠጣለሁ፣ እሞታለሁ፣ እቀሰቀሳለሁ። አንተም ሰው ነህ፣ በኔ ላይ የሚከሰተው ነገር ሁሉ ተቀላላ ባንተ ላይ ይከሰታል። ምክንያቱም አሁን ባይሆንብህ እንኳን አሁን ባትታመም አሁን ባትቀመጥም አሁን ባትሄድም ነገር ግን በኔ ሊከሰት የሚችለው ነገር ሁሉ ባንተ ላይ ይከሰታል። ለምንድን? ስለምንመሳሰል ነው። ይሄ ወረቀት ይቀደዳል ወይስ አይቀደድም? ይቀደዳል። የታይታዋል ሲቀደድ አንድ ብርጭቆ ይዤ ይሄንን ብርጭቆ መሬት ላይ ብጥለው ወይም ግድግዳ ጋር ብመታው ይሰበራል ወይስ አይሰበርም? ይሰበራል። ምን ተሰብሮ አይታው ነው? ምንድነው የምትለኝ? አይ ይቀደዳል ያልኩህ እኮ አምሳያው ሲቀደድ አይቼ ነው የምትለኝ። ይሰበራል ያልኩህ እኮ አምሳያው ወድቆ ሲሰበር ስላየው ነው የምትለኝ። ለምንድን? المتماثلات يميلوت امي مساسلو نغراتوچ باندو لا يميكساتو ليكسات يمياماچو نغر كله بليلاو لا يمكساتو يامچبتال يكساتال عرب اذا اللهم مخلوقاتوچن يميمسل بيهون نورو باندم باهري ببوزو باهري سايون كباهرياتوچو ماحكل باندوم باهري አላሁ ተባረከ ወተዓላ መኽሉቃቶችን የሚመስል ቢሆን ኖሮ በሌላው ላይ የሚከሰተው ነገር ሁሉ በሱ ላይ ይከሰት ነበር። ያን ይታመማል፣ ይሞታል፣ ይቀሰቀሳል፣ ይሄዳል፣ ይመጣል፣ ይደክመዋል የሚለው ነገር ሁሉ በሱ ላይ ያመችበት ነበር። ነገር ግን ሰለፊ የሆኑት الشيخ امام ابو جعفر الطحاوي ምንድን ያሉት عقيده الطحاوي ላይ ሁላችሁም የምታውቁት ትንሹም ትልቁም የሚቀራው የአቂደተ الطحاوية كتاب ምንድነው የሚለው ومن وصف الله بمعنى من معاني البشر فقد كفرنا اللهን በአንድ ባህሪ እንኳን مخلوقاتዎች በሚገለጹበት በአንድ ባህሪ እንኳን በሁሉም አይደለም ያሉት በብዙ አይደለም ያሉት ከባህሪያቶቹ መሐከል በአንዱ اللهን የሚገልጽ ሰው ايه سوي مؤمن ليهون ايتشلم نالوت منغلي لقال ايمانون ياطال نالوت اذا الله تبارك وتعالى كامسايا ماطرات عرفت نو اللهن علم ما مساسل عرفت نو الله تبارك وتعالى سلن ايدلم مناوقو الله تبارك وتعالى استنتنن ايدلم مناوقو لا በነዚህ ዋጅብ በሆኑ በአላህ ባህሪያቶች ማወቁ ግዴታ በሆኑብን በአላህ ባህሪያቶች እነዛን አውቀን በነዛ ባህሪ አላህን መግለጽ አላህን ማወቅ ማለት ይሄ ነው። ሌላ ነገር የለውም። አይከብድም። ይሄ አላህን ማወቅ ብሎ ማለት ይሄ ነው። በቃ በሱ ላይ የሚተገብ የሆኑ ባህሪያቶች አሉ። እነዛን ባህሪያቶች አውቀን በነዛ አላህን መግለጽ አላህን ማወቅ ማለት ይሄ ነው። የማይመቹ ባህሪ የማይገለጹባቸው ባህሪያቶች አሉ። እነዛ የማይገለጹበትን ባህሪ አውቆ አላህን ከዛ ነገር ማጥራት አላህን ማወቅ ማለት ይሄ ነው። ሌላ ነገር የለም። ከዛ جائزን ጨመረበት የሚበቃ መخلوقاتዎችን መፍጠርና መተው መግደልና ሐይ ማድረግ ይሄ ነው جائز። በዛ ነገር ነው አላህን መናቀው። اذا ايه نو يا الله تبارك وتعالى اراتنياو بحري مالتنو فالله موجود قديم باقي مخالف للخلق بالاطلاق مالت الله تبارك وتعالى بسمانو يمنسرى الله ادرغن الله تبارك وتعالى انينم بيتسبوچاچونم كمطاو بلا الله يطبقن رمضانم ጾሙ ከተጠቀሙት አላህ ያድርገን። በእያላችሁበት ቦታ ዱዓ አድርጉልን። ይሄንን ተውሂድ እየተማር እያስተማር የመሻይኾቻችንን መስመር እናስቀጥላለን ግብ እናደርሳለን ኢንሻአላሁ ተባረከ ወተዓላ። ثبتني الله وإياكم على هذه العقيدة الحقة آمين وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.